0: እንትክሪኑ ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤነሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu kavanistiz tabarak yohanai kar sobres ka tabarakhai
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤነሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier misahiu kavanistiz tabarak yohanai kar sobres kastabarakhiu
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier misahiu ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤነሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier misahiu kavanist zatabarak yohanai kar sobres ka tabarakhai
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier misahiu ካባንስተ ዘተባረከ ዮናይ ከርሶብሬስ ካስተባረኸዩ
1: ሳንታ ማርያ ማድረ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤነሎራ ደላ ኖስትራ ሞርቴ አሜን